0: አሎ አሎ አማሆሩ
1: አወለ
0: ኒንደቱ ያጋ
1: ያ ካናቱ ሰንጌ ጃምፖሮ ሙጃንሶሮ
0: ዋማስኩርያማ
1: አሰንዳቻሪማ
0: እነነኩ ታዱዛ ቮሊም